0: ያልታሰበው ሲሳይ ይስጥልህ እግዚአብሔር ያቆይልህ። ሁሉ ስላሴ ይፈስል፣ ሁሉ ስላሴ ያሟላል፣ በጎደለ ይሙላ፣ በረከት በቤት ላይ
1: ተባረኩ። እግዚአብሔር ከእናንተ ጋር ይሁን። እድሜና ጤና ይስጥሽ። እግዚአብሔር ከእናንተ ጋር ይሁን።
0: አገራችን